ጤና ይስጥልን አድማጮች፣ እንደምንሰነበታችሁ። ይህ መለከት የኢትዮጵያ ሬዲዮ ነው። መለከት የኢትዮጵያ ሬዲዮ ዘወትር ቅዳሜ ከሶስት ሰዓት ጀምሮ የሚያቀርብላችሁን ዝግጅት አትክልት አሰፋ ይዤላችሁ ቀርብ ያለው እነሆ። ሰሞኑን በኢትዮጵያችን እጅግ አነጋጋሪ ከሆኑ ጉዳዮች ውስጥ አንዱ የአዲስ አበባ ጉዳይና የምክክር ኮሚሽኑ ሂደቶችና ውጤቶች ነበሩ። በጣም ብዙ ውይይትና አነጋጋሪ ጉዳዮች ነበሯቸው። ብዙዎቹ ጉዳዮች ደግሞ ተሳታፊዎቹ አሁን እያጋለጡ የመጡባቸው ሂደቶች አሉ። ከነዛም ውስጥ ደግሞ የአብን፣ የኢዜማ እንደዚሁም ደግሞ በግል የገቡ ሰዎችም የስብሰባውን ሂደት ፕሪንሲፕልና ፕሮቶኮል በሚመለከት ሰፊ የሆነ የሚገራርሙ መግለጫዎችን እየሰጡ መሆናቸው ይታወቃል። ከነዚህም ዋናው ብዙዎቹ ወደ 500 ይሄድ የነበረው ከ500 በኋላ ወደ 4000 ሰው ያለፉ ጉዳዮችን ወደ ኋላ የተመለሱበት ሂደት፣ ያ ሂደት ደግሞ አግባብ አለመሆኑን የሚገልጹ በርካታ አስተያየቶችን ሲሰጡ ተሰምቷል። ባለፈው ሳምንታት ማለት ነው። እነዚህ ጉዳዮች እጅግ አነጋጋሪ ሆነው ብዙ ኢትዮጵያውያኖችን ሲያወያዩ የነበሩ ጉዳይ መሆናቸው የሚዘነጋ አይደለም። እንግዲህ በዚህ ጉዳይ ላይ እስካሁን ድረስ ውሳኔ ያልተወሰነ ንግግር ይህንን ጉዳይ በሚመለከት በተለይ አዲስ አበባ የኦሮሚያም የፌዴራሉ መቀመጫ ነች የሚለው ህገ መንግስቱ ላይ ይግባ አይግባ የሚለው ጥያቄ እስካሁን ድረስ ውሳኔ ሳያገኝ፣ ነገር ግን የፖለቲካው ውስጥ ከፍተኛ የሆነ ጫና እንዳሳለፈ ለማወቅ ተችሏል። የክልል ፕሬዚዳንቶች ደረጃ የተደረገው ውይይት የአማራው ክልል ፕሬዚዳንት ውጪ ሌሎቹ በሙሉ ቢሆንስ ምን ችግር አለበት የሚል ሀሳብ ከማንሳት ውጪ የሚሆንባቸውን መንገዶች ግን ምንም አይነት ማረጋገጫ ሳይሰጡ ወይም ደግሞ ማሳመኛ ነጥብ ሳይሰጡ መሄዳቸውን ለማወቅ ተችሏል። የአማራ ክልል ፕሬዚዳንት ይህንን በሚመለከት በገለጹት ሀሳብ መሰረት በጣም በተለያየ አይነት መልኩ ይህንን ጉዳይ መነሳት እንደሌለበትና አዲስ አበባ የአገሪቱ ዋና መቀመጫና ራሷን የምታስተዳድር ከተማ መሆኗን በአማራ ክልል ፕሬዚዳንት ብቻ የተደገፈ መሆኑን ብዙዎችን ያነጋገረ ጉዳይ ሆኗል። በተለይ ይህንን ጉዳይ በሚመለከት ብዙ አስተያየቶች ሲሰጡ መሰንበታቸው የሚዘነጋ አይደለም። አድማጮች፣ ሌላውና በጠቅላይ ሚኒስትር አብይ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ የሱዳን ጦር ሰራዊት በምዕራብ ኢትዮጵያ የድንበር አካባቢዎችና መንደሮች ከባድ መሳሪያ በመደብደብ ላይ እንደሚገኙ የተገለጹበት ሁኔታ ተሰምቷል። አቶ ጌታቸው የሱዳን ወታደራዊ መንግስት የኢትዮጵያን ተቃዋሚዎች ይረዳል በማለት ጭምር መወንጀላቸው ተሰምቷል። ይህ በሱዳን ጠረፍ አካባቢ የሚደረገው እንቅስቃሴ በምን ሁኔታ ላይ እንዳለ እስካሁን ድረስ በይፋ ሳይገለጽ የቆየ ጉዳይ ቢሆንም አሁን ግን በሱዳን ፈጥኖ ድራሽ ኃይል ከኢትዮጵያ ግዛት እየተነሳ በሱዳን ጦር ሰራዊት ላይ ጥቃት ይፈጽማል የሚለውን የሱዳን ባለስልጣናት ውንጀላ ያስተባበሉት አቶ ጌታቸው ኢትዮጵያ የሱዳንን ሉዓላዊነትና ግዛት አንድነት እንደምታከብር ተናግረዋል። ሱዳን ጦሯን ከቤንሻንጉል ጉሙዝ ክልል ጋር ወደሚያዋስነው ብሉ ናይል ግዛት ደማዚን ከተማ አካባቢ በብዛት እያንቀሳቀሰች መሆኗንም ዘገባዎች እያረጋገጡ መሆኑን ዋዜማ ዘግባለች። አድማጮች፣ የፌዴራሉ ከፍተኛ ፍርድ ቤት የሽብር ወንጀል የተጠረጠሩት የኢሃፓ አባላት ይስሐቅ ወልዳይ እና አበበ አካሉ እንዲሁም የቀድሞ የሰላም ሚኒስትር የነበሩት ታዬ ደንደአ ጠበቃ አበራ ንጉስ ላይ መርማሪ ፖሊስ በሰባት ቀናት ውስጥ ምርመራውን አጠናቆ ለነሐሴ 28 እንዲያቀርብ አዟል። ፖሊስ ከትላንት ወዲያ በሰጠው ችሎት ላይ ምርመራውን ለማጠናቀቅ 14 ቀን ተጨማሪ ቀናት እንደሚፈቀድ ጠይቋል። ችሎቱ ለመርማሪ ፖሊሶቹ ተጨማሪ ሰባት ቀናት የፈቀደው ምርመራ

ጤና ይስጥልን አድማጮች እንደምን ሰነበታችሁ? የባለፈውን ዝግጅት እንዳጋጣሚ ነበረ የጀመረው አሁን የዛሬ ዝግጅታችንን በቀጥታ አቀርበናል ከስቱዲዮ ቀጥታ ቫንኩቨር ኢምብርት ላይ ከሚገኘው ስቱዲያችን CFRO 105 FM ላይ የሚተላለፍላችሁን ዝግጅት መልከት የኢትዮጵያ ሬዲዮን ተከታተላችሁ ያላችሁት 105 FM ላይ የሚሰራጨውን መልከት የአማርኛ ቋንቋ ዝግጅት ነው።

ልዑል ሲሳይ ነበረ የተጫወተልን። የኔ አመል የሚለው ሙዚቃ ነበር የተጫወተልን። አድማጮች የምትከታተሉት በሲኤፍአርኦ 105.5 ኤፍኤም ላይ መሰራጨላችሁን መለከት ኢትዮጵያ ሬዲዮ ነው። ባሳለፍነው ሳምንት እንደምታውቁት እጅግ በርካታ ነገሮች በከተማችን፣ በሀገራችን፣ በህዝባችን ተከስተዋል። እነኚህን ሁሉ ጉዳዮች በቀጥታ ለእናንተ ልናቀርብ እንወዳለን። ባሳለፍነው ሳምንት በኢትዮጵያችን በድሮን ጥቃት በሚገርም መልኩ በእነኚህ ብዙ በኢትዮጵያ ፖለቲካ ላይ ብዙ ትኩረት ሲሰጥባቸው የሚኖሩት ሶስቱ በአማራ ክልል፣ በትግራይ ክልል እና በኦሮሚያ ክልል ቀጥታ የሆነ የድሮን ጥቃቶች የተከሰቱበት ሂደት ተከስቶ ነበር። በትግራይ ወደ ከ14 በላይ ሰዎች ሁለት ዓመት ህፃንን ጨምሮ ህይወቱ እንዳለፈ ማኑ ጥቃት እንደደረሰበት በድሮን ጥቃት እንደደረሰበት ተዘግቧል። እጅግ በሚያሳዝን በሚያሳዝን መልኩ በአማራ ክልል በተለያዩ ቦታዎች እና በኦሮሚያ ክልልም እንደዚሁ የድሮን ጥቃቶች በጣም ከፍተኛ እየሆኑ መምጣታቸውን እና ያንን ደግሞ በተለይ በመሬት ላይ ያለውን የውጊያ ሂደት ከአቅም በላይ የሆነበት የአብይ አህመድ የወታደሮች ሂደት በድሮን ጥቃት የተተካ መሆኑ ነው እየተዘገበ ያለው። ጥቃቱ በተለያዩ ቦታዎች ላይ ደግሞ ሲቪሎች ላይ ያተኮረ መሆኑን በተለይ ደግሞ ቤተክርስቲያንና ገበያ ቦታዎች ላይ መሆኑን ላለፉት ሁለት ዓመታት ሲዘገብ መቆየቱ የሚዘነጋ አይደለም። በትግራይ አካባቢ የተደረገውን የድሮን ጥቃት መንግስት የጦር ካምፖችን ነው የመታሁት በሚል ሰበብ ቢሰጥም ከተጎዱት ሰዎች ህጻናት፣ የአንድ ቤተሰብ አባላትና ሁለት ዓመት ህጻን ልጅን ጀምሮ መሆኑ ብዙዎችን ሲያሳዝን የነበረ ጉዳይ መሆኑ የሚዘነጋ አይደለም። አድማጮች በኢትዮጵያ በአሁኑ ሰዓት በተለያየ መልኩ በተለያዩ ቦታዎች የሚደረጉትም የደህንነት ስጋቶች አሁንም እንደቀጠሉ ያለበት ሁኔታዎች ተዘግበዋል። እጅግ በተለያዩ ቦታዎች የሚደረጉ አፈናዎች አሁንም እንደቀጠሉ ነው የተዘገበ ያለው። የቱሪስቱንም አቅም ያሳነሰና በተለይ በአሁኑ ሰዓት ላይ ከአዲስ አበባ ውጭ የመንቀሳቀስ አቅም በጣም ከፍተኛ ሁኔታ ያነሰ የሆነ ከመምጣቱም በተጨማሪ ብዙ ጎብኚዎች አዲስ አበባ ውጭ የማይሄዱበት ሂደት እየተከሰተ መሆኑንም መረጃዎች እየጠቆሙ መሆኑ የሚዘነጋ አይደለም። ሌላው በአማራ ክልል በተለይ በፋኖና ጥምዶ በመባል በሚታወቀው በፋኖ በኦላና በህወሓትን ጨምሮ የሚደረገው እርስ በርስ የአብሮ የመስራት ስምምነት በከፍተኛ ሁኔታ የኢትዮጵያ ፖለቲካ ላይ ተጋግሎ መቆየቱ ደግሞ ሌላው የኢትዮጵያችንን አየር የወሬ አየር የማከለበት ሂደት መሆኑም ይዘነጋ አይደለም። ይህም ደግሞ በተለያዩ መልኮች የተለያዩ እርምጃዎችን መወሰድ መጀመራቸውን እና ስትራቴጂ ተነድፎ ወደ ተግባራት መግባት መጀመራቸውን የሚያመላክቱ በርካታ ዜናዎች ሰሞኑን ሲሰራጩ መሰንበታቸውን የሚዘነጋ አለመሆኑ ግልጽ ነው። ሌላው በንግዱ ማህበረሰብ ዘንድ ያለ ቅሬታ አሁንም እንደጨመረ፣ በታክስና በተለያዩ ሁኔታዎች የሚደረጉ የቤት መዝጋት ሂደቶች በአዲስ አበባን ጨምሮ በተለያዩ አዲስ አበባን አካባቢ የሚገኙ የከተማዎችን ጭምር እየተደረገ መሆኑ፣ ብዙዎች የንግድ ተቋማት ተዘግተው ለወራቶች መዘጋት መቆየታቸውንም እየተዘገበ ባለበት በአሁኑ ሰዓት፣ አሁን ባለፈው ሳምንት ደግሞ በርካታ የንግድ ቤቶች ከታክስ ጋር በተያያዘ በሚል ሰበብ ቦታቸውን እየተነጠቁና ወይም ደግሞ ታሽጓል በሚል ቦታዎች ከስራ ውጪ የሆኑ መሆናቸውን የተዘገበበትም እንደዚሁ ባሳለፍነው ሳምንት ነበር። በሌላ መልኩ በውጭ ሀገር ደግሞ የሚኖሩ ኢትዮጵያውያን በተለያየ መልኩ በተለይ ጥምዶን ጨምሮ በኢትዮጵያ ውስጥ እየተደረገ ያለውን የትግል ሂደት ለማገዝ ከፍተኛ የሆነ ርብርብ እየተደረገ መሆኑን የተዘገበበት ሳምንትም ነበረ። በኢትዮጵያ በተለይ በኦሮሚያ ክልል ውስጥ የሚደረገው የዘርና ፖለቲካ ተኮር የዘርና የሃይማኖት ተኮር ግጭቶች አሁንም እንዲባባሱ የሚያደርጉ እንቅስቃሴዎች እየተካሄዱ መሆናቸው የተዘገበውን ባሳለፍነው ሳምንት ነበር። በተለይ በአሁኑ ሰዓት በልዩ ትኩረት የተሰጠበትና የኦርቶዶክስ ሃይማኖትን ለማጥቃት የሚደረገው ከፍተኛ የሆነ ርብርብ ከአርሲና ከወለጋ ተሻግሎ በተለያዩ የባሌና በተለያዩ የሐረር አካባቢዎችን መዛመቱ ለማወቅ ተችሏል። በሐረር ባለፈው
በእሳት ቃጠሎ ቤተክርስቲያን መግባት ከፍተኛ አደጋ ደርሶ እንደነበር የሚዘገብ አይደለም። ይህንን ሂደት በተመለከተ የውስጥ የሚያውቁ ሰዎችና በቦታው ቅርበት ያላቸው ሰዎች እንደሚናገሩት ከሆነ በሺመልስ አብዲሳ የሚመራው የውስጣዊ ሸኔ ኃይል ይህንን ጥቃቶች በማድረግ ህዝብን ከህዝብ ለማጋጨትና ጥምዶ የተባለውን ይህንኑ ጥምረት ለማፍረስ የሚደረገው ጥረት አንዱ አካል ነው ሲሉ አስተያየታቸውን ሲሰጡ ተደምጠዋል። አድማጮች እንተከታተሉት መለከት የኢትዮጵያ ሬዲዮ ነው። ዘወትር ቅዳሜ ከ3 ሰዓት ጀምሮ የሚሰራጭላችሁን ዝግጅት ነው የተከታተላችሁት ያላችሁት። ቆይታችሁ ከኛ ጋር ይሁን።

አድማጭ እቺ በድጋሚ መለከት የኢትዮጵያ ሬዲዮ ነው የምትከታተሉት በሲፋሮ 105.5 ኤፍ ላይ የሚሰራጭላችሁን ዝግጅት ነው የተከታተላችሁት ያላችሁት። እንግዲህ ባሳለፍነው ሳምንት በርካታ ሂደቶች ናቸው የተካሄዱት። እጅግ አነጋጋሪ ከሆኑት ጉዳዮች አንዱ ከጥምዶ ጋር የተያዘው ውይይት አሁንም በጣም በጠንካራ መልኩ በተለያዩ የፖለቲካ አመለካከቶች በኢትዮጵያዊነት የሚያምኑ አካላቶች እና በኢትዮጵያም ውስጥ በኢትዮጵያም ውጭ ያሉ በአንድነት ኢትዮጵያ በኢትዮጵያዊ ብሔረተኝነት የሚያምኑ አካላቶች በተለያየ አይነት መልኩ በኢትዮጵያም ውስጥ በመንግስት ተመዝግበው እስከ ምርጫ የሚደርሱ እንደዚሁም በውጭ ሀገር የሚገኙ አካላቶች ተሰባስበው አንድ መሆን በማይችሉበት ሁኔታ እነኚህ በጦር ኃይል ላይ የተንቀሳቀሱ ሰዎች ግን አንድ ለመሆን እያደረጉ ያሉት ጥረት በጣም ብዙዎችን ያስገረመ ጉዳይ ነው። እንግዲህ በየጥሻው እየተሽለቅለቁ በየጥሻው መስዋዕትነት እየከፈሉ እየሞቱ እየቆሰሉ ወዳጅ ወንድሞቻቸውን ጓደኞቻቸውን አጋራቸውን እያጡ ነገር ግን በዛም መሃል ቢሆን በኢትዮጵያዊነት መንፈስ ከነዚህ ድርጅቶች ጋር በተለያየ አይነት መልኩ ተገናኝተን ኢትዮጵያን በምናስበው ሐሳብ ላይ ለውጥ ማምጣት እንችላለን ከሚል አንጻር ይህንን ሁሉ ስራ ሲሰሩ ማየት ራሱ በጣም እጅግ የሚያስገርም ነገር ሆኖ ነው ያገኘነው። ነገሩ ሐሳቡ ራሱ ስትራቴጂው ምንድነው? እንዴት ሆኖ ተግባራዊ የሚሆነው? በምን አይነት ሊደርሺፕ ነው የሚመጣው? እነኚህ ጥያቄዎች ከስትራቴጂ እና ከታክቲክ ጋር የተያዙ ጉዳዮች ስለሆኑ ብዙ ጊዜ እነኚህን ጉዳዮች በኋላ ላይ የሚታይ ይሆናል። ሐሳቡ ግን አንድ ሐሳብ በጦር ይህንን በድሮን ኃይል የሚኖር እንግዲህ እነኚህን እንትኖችን ምርኮኞችን በሚመለከት በጣም በሚያሳዝን መልኩ አሁን በቅርብ እንኳን የሚለቀቁ ቪዲዮዎች እጅግ የሚዘገንኑ ቪዲዮዎች ናቸው። በጣም እኔ የ13 የ14 ዓመት ልጆች የኔ ልጅ የሚያካክሉ ወይም ደግሞ ከሱ በአቅምም የሚያንሱ የሚመስሉ ልጆች ግንባር ላይ ሄደው የኢትዮጵያ ሰራዊትን መለዮ ለብሰው በአብይ አህመድ ትዕዛዝ የሚታዘዘውን የብርሃኑ ጁላን ኃይል በግድ ተቀላቅለው እንግዲህ ፋኖች የሚማርኳቸው እና የሚይዟቸው አንድ ሁለት ተብሎ በመቶዎች የሚቆጠሩ ናቸው። እያሰለፉ ነው የሚያሳዩን እና ከነዛ ውስጥ የሚሰጡት እናቴን ማግኘት ፈልጋለሁ የሚል ህፃን ልጅን እንደ መስማት ያህል የሚዘገንን እና በጣም የሚያስቆጭ ነገር የለም። ያ ልጅ የኔ ልጅ ቢሆንስ ብሎ የምናስብበት ሁኔታ ነው እና በዛ ሁኔታ ውስጥ ድል ያጣው የአብይ አህመድ ሰራዊት በአሁኑ ሰዓት ላይ በድሮን እየታገዘ ግን ንጹሐንን በመጨፍጨፍ ላይ እንደሚገኝ ነው እያየን ያለ ነው። ህጻናቶቹን በምትሰሟቸው ጊዜ ግን እጅግ የሚዘገንኑ ነገሮችን ነው የምትሰሙት። በህጻናቶቹ ዘንድ በጣም በህጻናት ተማራኪ የአብይ አህመድ ወታደሮች ማለት ነው። እንግዲህ በጣም በሚያሳዝን መልኩ እነኚህ ህጻናቶች ምን ያህል ስቃይ ላይ እንደሆኑ እያየን ያለንበት ሁኔታ ላይ ነው። ጦሩስ ምን አይነት እንቅስቃሴ ነው እያደረገ ያለው? የጦሩ እንቅስቃሴ በአሁኑ ሰዓት ላይ በተለይ በፋኑ የሚቀርቡ ማስረጃዎች ምንም እንከን የሌላቸው የራሱ ወታደሩ እንዴት እንደሚማረክ ከጥይት ጀምሮ እየተታኮሱ ጀምረው እንዴት አድርገው ይዟቸው እንደሚመጡ እያሳዩ እንደ ፊልም እያሳዩ ያለበት ሁኔታ ነው ያለው። ይህን እንግዲህ ምን ያህል በኢትዮጵያችን ያለ ጦርነት ስጋቱ ምን ያህል እንደሆነ የሚያሳይ ነው። ነገር ግን ህጻናቶችን በመማገድ ያረካው ኃይል አሁን ደግሞ በጣም በተጠናከረ መልኩ ወደ ድሮን ጥቃት ላይ የሄደበት ሁኔታ ደግሞ ብዙዎችን እያስቆጣ እና ብዙዎችን ጠላቱን እያበዛ የመሄዱን ያህል ነው እየተሰማ ያለው ማለት ነው። ይሄ እንግዲህ በዚህ አይነት ሁኔታ ውስጥ እያሉ ግን በዚህ አይነት በድሮን ጥቃት በተለያዩ ሁኔታዎችም ውስጥ እያሉ እነኚህ ኃይሎች አንድ ሆነን ኢትዮጵያን ማዳን አለብን በሚል ስሜት ሁሉም የየራሳቸውን እንቅስቃሴ ለማድረግ ይህን ነገር እንወያይ ብሎ ራሱ ለመቀመጥ ሀሳቡን ማምጣት እጅግ የሚያስደስት እና ይበል የሚያሰኝ ነው። እኔ በጦርነት ትግል አምኜ አላውቅም፣ ላምንም አልችልም። አስገዳጅ የሆነ ነገር ጦርነት ውስጥ እንደከተተን ግን አምናለሁኝ። ጦርነት ውስጥ የገቡ እህትና ወንድሞቼ ወይም የትኛውም አካባቢ ያለ የትግል ላይ ያሉ ወጣቶች ከምን ተነስተው ወደዛ ደረጃ እንደደረሱም በደንብ አድርጎ ይገባኛል።
ግን በጣም በጣም በሚያሳዝን መልኩ ወደ ጥርነት ውስጥ እንደገባ ያደረገን መንግስት መሆኑን ያወቀን በዚህ ሁኔታ ላይ ለነዚህ ሰዎች ድጋፋችንን አለመስጠት እጅግ ንፉግነት ነው። በዚህም ነው እንግዲህ እንደዚህ አይነት እንቅስቃሴዎች በዚህ አይነት ከፍተኛ የሆነ ውጥረት ውስጥ ጫካ ለጫካ በሚሄዱበት ሁኔታ ላይ ነው እንግዲህ ስለ ኢትዮጵያ ውይይት ማንንም ይሁን ከምንም ጠላትም ይሁን ከምንም ኢትዮጵያ የማይፈልግም ይሁን ደራደራለው ብሎ ስኪመጣ ድረስ ኃይላቸውን ያሳዩበት ሁኔታ ግን ሳይደነቅ መታለፍ ያለበት አይመስልንም። ይበል የሚያስፈል ነው ስትራቴጂውን ታክቲኩን እንዴት መሆን አለበት የሚለውን ከነሱ መሬት ላይ ካሉት ሰዎች የበለጠ የለም። ብዙ ክርክሮች እየሰማን ነው። እነዚህ ክርክሮች ጥሩ ናቸው። አሁንም መወያየታቸው ጥሩ ነው። አንዳንዶቹ ግን ዲስትራክት ለማድረግ እንቅስቃሴውን ለመክታት ገና ለገና የጎሳ የብሔር ህገ መንግስት ይፈርስብኛል ከሚል ሐሳቢ ይሄንን ነገር ለማናወጥ የሚሞክሩ ሰዎች ደግሞ እንዳሉ ያየን ነው። እነኚህን ደግሞ እኛ ነን ልንታገል የሚገባው። እነኚህ ልጆች አካውስት ገብተው ስለ ኢትዮጵያ ለመደራደርና ለመወያየት አቅም ከገነቡ ሊታገዙ ሊበረታቱ ይገባል እንጂ እንደዚህ በጥቃቅን ገና ለገና ወደፊት መጥቶ ይሄንን ያፈርስብናል ይሄን እንዲያርግብናል ከሚል ሐሳቢ ያራስ ሐሳቢ አንድ ሰው ራሱ ስኪሞት ድረስ ሁሉ ሊያገኘው የማይችለው ንድል ለሚያስመልጠው የሚችል ይመስለኛልና ለራሱም እንኳን የማያስብ ሐሳቢ ይዞ የሚጓዝን ሰው መታገልኛ ኃላፊነት ነው ብያምናለሁ። አድማጮች የምትከታተሉት በሲፋሮ 100.5 FM ላይ የሚተላለፍላችሁን መለከት ኢትዮጵያ ሬዲዮ ነው።

ይቅርታ አድማጮች በድምጽ ተደርቦ ገብቶብን ነበር መሰለኝ ሙዚቃው እየተሰማ ይቅርታን ጠይቃለን በድጋሚ የምትከታተሉት መለከት ኢትዮጵያ ሬዲዮ ነው ከጀርባ የሆነ ድምጽ እየሰማሁ ስለነበር ነው ያቋረጥኩባችሁ አድማጮች እንግዲህ አንድ በሰሞን ጉዳይ ሆነ መለከት በሚመለከት አንዳንድ ሁኔታዎችን መዳሰስ ግድ ይለናል። በከተማችን እንቅስቃሴዎች አሉ። እንግዲህ በወደ መስኮታችን ልንገባ ነው። እንቅስቃሴዎች አሉ። እንደምታውቁት ወንድማችን በረከት ለኒው ዌስት ሲቲ ካውንስል ሲወዳደር እንደነበር ታውቃላችሁ። ስለዚህ ሰፖርት ማድረግ መደገፍ አሁንም እንዳትረሱ። ባለፈው ማስተዋውቀናል የበረከትን ጉዳይ በሚመለከት። ሌላ ደግሞ በዚህ ከተማ ውስጥ የመጽሐፍ ምረቃ ስነ ስርዓት አሁን እየተካሄደ ነው። አክቹዋሊ ሴፕቴምበር 5th 2026 በጣም ሁለት መጽሐፎችን ነው። በጣም የሚገርም ቀን ነው። በሁለት መጽሐፍ በአንድ ቀን በጣም የምረቃው ስነ ስርዓት ማለት ነው። እንግዲህ በጣም ብዙ ጊዜ ተወሰደበት ይመስለኛል። ትዝታ ታንከኛ ሚል ነው። ጣፋጭና አይረሳ የካምፒዮትን በሚመለከት በዮሴፍ ይጥና ተጫኔ የተደረሰ በ2018 ዓ.ም የተደረሰ መጽሐፍ ነው። ሌላው ደግሞ ሁለተኛው መጽሐፍ እንደዚሁ ወዴት ነሽ ሀገሬ በሚል የግጥም መድብልም አዘጋጅቷል። ይሄም በዮሴፍ ይጥና ተጫኔ የቀረበ ነው። ሁለቱም አንድ ግጥምና አንድ የካምፒዮት ታሪክን የሚተርክ መጽሐፎችን ሁለቱንም መጽሐፎች ዛሬ ያስመርቃል። ወንድማችን ዮሴፍ እንኳን ደስ ያለ። እንግዲህ እዚህ ሆነን የመረቅን ነው ማለት ነው ያንተን መጽሐፍ። ስለዚህ አንብበን ደግሞ ያለውን ሁኔታ በሚመለከት በደንብ በአስተያየትም በግንባታም በትችትም በአመለካከትም ከጎንህ እንደምንሆን ልናረጋግጥ እንወዳለን። አድማጮች እንግዲህ በከተማችን ብዙ የመጽሐፍ ምረቃ አንድ ጊዜ ወይም ሁለት ጊዜ ነው የተካሄደው። ይሄ እንግዲህ አንዱ ይሄ ደግሞ ሁለት መጽሐፎች በአንድ ቀን ደግሞ እስካሁን አላየንም። የመጽሔት ምረቃ ነበር፣ የዌብሳይቶች ምረቃዎች እኛም ያደረግናቸው ነበሩ። ግን ይሄኛው ለየት የሚያደርገው ሁለት መጽሐፎችን አንድ የግጥም መድብል አንድ ደግሞ የጣፋጭና የራስ የካምፒዮትን በሚመለከት የተተረከ መጽሐፎች ናቸው። ደራሲ ዮሴፍ ይጥና ተጫኔ ነው። ቦታው በ628 ሮያል አቬኒው ነው ምረቃው እየተካሄደ ያለው በአሁኑ ሰዓት። አሁን ሊጀመር ይችላል። እንግዲህ በአሁኑ ሰዓት የሚጀመርበት ሰዓት ስለሆነ የሚመቻቸው እዛ አካባቢ ያላችሁ ጎራ ብላችሁ ብታዩትና ወንድማችንን ብታበረታቱ። የሚጽፍ ሰው ያስፈልጋል። ስብሐት ገብረ እግዚአብሔር በወረቀት ላይ ዝም ብሎ ጽፎ ማስቀመጥ ምን ያህል ጠቃሚ እንደሆነ እና አሰፋ ጨቦ ዝም ብሎ መጻፍ ነው የሚል አንድ የሚገርም ጥንጥ የሆነች ጽሑፍ ነበር። አንድ ጊዜ ዝም ብሎ መጻፍ ነው ብሎ እየጻፈ ያስቀመጠውን ዝም ብሎ ጭንቅላት ውስጥ የሚመጣለትን እየጻፈ ያስቀመጣቸውን ነገሮች አጠራቅሟቸው እነዛንም እንዴት አድርጎ ቫሊዩ እንደሰጣቸው የሚያሳይ ነው እና የሚገርም ጽሑፍ ነበር። መቼም አሰፋ ጨቦን በርካቶቻችን እናውቃለን በጽሑፍ ስራ ላይ። ስለዚህ መጽሐፍ የሚጽፍ ሰው እንኳን አይደለም በመጽሐፍ ደረጃ አሳትሞ በጣም ብዙ ውጣ ውረድን ያለፈን ክፍል ቀርቶ ዝም ብሎ የሚጽፍ ሰው ነበብ አለበት። ስለዚህ በተቻለ መጠን የዮሴፍ በጣም ደክሞ ጊዜ ወስዶ ሁለት መጽሐፍ ቀላል ጊዜ አይደለም እንደምታውቁት። የግጥም መድብልና የትረካ ነው፣ የህይወት ታሪክ በአጭሩ የተጻፈበት ነው። እነኚህን መጽሐፎች ግን በሄደን መመረቅ ባንመረቅ እንኳን የሚገኙበት ቦታዎች በተለያዩ የአበሻ ቦታዎች ላይ ይገኛሉ። ወደዛ ቦታዎች ሄዳችሁ ካልሆነ ግን በስልክ ቁጥር ማግኘት ትችላላችሁ። 236-516-7771 236-516-7771 ብላችሁ ብትደውሉ ቁጥሩ ነው 236-516-7771 ማለት ነው። መጨረሻ ላይ the book launching ceremony happening today in the Ethiopian community one of our author is እንግዲህ ያደረገ ያለው launching ceremony ነው ማለት ነው። The address is 628 Royal Avenue New Westminster BC Canada is the launching ceremony will happening there today ማለት ነው። አድማጮች እንግዲህ ዮሴፍ
እንኳን ደስ ያለህ ልጅ ሌላ ልጅ እንደወለድክ ማለት ነው ለሁለት ልጆችን ወልደህ በመدرس በጣም ትልቅ ኤፈርት እንዳሳየህ ይስማኛል ብዙ ጉልበት እንዳፈሰስክ ይስማኛል መጻፎችን አንብበን ደግሞ በደንብ እንወያይበታለን አድማጮች የዮሴፍን መጽሐፍ ለመግዛት በቁጥሩ ደውሉ ወይም ቦታው ለመገኘት ከፈለጋችሁ በ628 ሬላቪኑ ጋ ሄዳችሁ ማካፈል ትችላላችሁ ማለት ነው። በቤተ ክርስቲያን ማለት ነው መድኃኔዓለም ቤተ ክርስቲያን ከሰር ያለው አዳራሽ ላይ ነው እየተካሄዳለው ማለት ነው። አድማጮች ወደሱ ደግሞ እንመጣለን ደሞስም ሌላ ንግግር አለ ሌላ በኒው ኢየርን በሚመለከት ኮሚኒቲያችን ዝግጅት አዘጋጅቷል። ኮሚኒቲያችን ያዘጋጀው ዝግጅት ያው በየአመቱ እንደሚደረገው ሁሉ ኢትዮጵያ ኮሚኒቲ የመልካሚን ቁጣጣሽ በሚል ሲነሮችን ሴሌብሬት የሚደረግበት ቱጌዘር ምናረግበትና የቡፌ ላንች ከሶስት ሰዓት ጀምሮ ሴፕቴምበር 19 Ethiopian Community 4460 Beresford Street Bernabe BC September 19 the Ethiopian New Year celebration ይኖራል ማለት ነው። እዛ ቦታ ላይ ተገኝታችሁ እንግዲህ ተሳታፊ ስልክ ተደውሎ እንግሊዝኛ በአማርኛ የማይሰሙ ሰዎች በርካቶች እንዳሉ የሰማን ስለሆነ አድራሾችን አንዳንድ ነገሮችን ስንናገር እንዲመጡ ስለፈለግን እንደሆነ እንድታውቁት አሳስባለሁ። September 19 Ethiopian New Year Celebration and Ethiopian Community Hall which is 4460 Beresford Street Bernabe right in Metro Town area ማለት ነው። እዛ እንድትገኙ ተጋብዛችኋል እና በዛ እንድትገኙ እንጋብዛለ። ሌሎች ማስታወቂያዎች አሉ። ስለ ማስታወቂያዎቹ ሳይሆን ስለ አንዳንድ ሂደቶቹ ግን መናገር ግድ ይለናልና ወደሱ እንመለሳለን። መለከት የኢትዮጵያ ሬዲዮ ነው የምትከታተሉት።

አድማጮች በድጋሚ የምትከታተሉት መለከት ኢትዮጵያ ሬዲዮ ነው። እንግዲህ በጣም ብዙ ላልገባበት ነገር ግን በታዘዝነው መሰረት ማለት ነው እንደምታቁት ከዚህ ሳምንታት በፊት በቤተክርስቲያን ውስጥ የተከሰተ አለመግባባትን በሚመለከት የተወሰኑ ነገሮችን ማውቃቸውን ሼር ለማድረግ ሞክር ያለሁኝ። ማንንም ግን የተቃርኑ ሐሳብ ካለው የተሰያለየ ሐሳብ ካለው ክፍት ነው መድረኩ። እንደ አንድ ሚዲያ ማናቸውንም ሰዎች በነጻነት እንደምንሰጥ ልንገልጽ እንወዳለን። ለዛም just we have on air phone 604-684-7561 that is our on air line. You guys can call and discuss in any aspects, in any issues, but now just I would like to discuss about my opinion on our church issue ማለት ነው። ይሄ ምንድነው እንግዲህ አንዳንድ ነገሮች በጣም ግልጽ መሆን አለባቸው። እንግዲህ በከዚህ በፊት በተቻለ መጠን ሞክር ያለው ግልጽ ለማድረግ ሞክር ያለው ማቃቸው ነገሮች ለማየት ወሲ ሞክር ያለው ነገር ግን የሚደረጉ ነገሮች አንዳንዶቹ ይያወቃቸው በመጣቹ ጊዜ ራሱ ሚዘገነኑ ነገሮች እየባሱ ታገኙዋቸዋላችሁ። እንደምታውቁት በቤተክርስቲያን ተከፍሏል። ቤተክርስቲያኑ ተመለሱ የተቀባ ቤተክርስቲያን በጳጳስ የተቀባ ቤተክርስቲያን ታሙት ባመለስ አለበት የሚል አንድ ግሩፕ ነበር እንዲመለስ ከፍተኛ የሆነ ጥረት ሲያደርገ ነበር። ነገር ግን በዛም አልሆነም በዚህም አልሆነም ካህኑ ማስገባት ይችላልው በሚል ያለ ኤጲስኮፖስ ፈቃድ ወደ ሌላ ቦታ ማስገባታቸው ይታወቃል። ይሄንን ተከትሎም የተከሰተ ክስተት እዚህ ከተማ ውስጥ እናውቃለን። ነገር ግን ብፁዕ አባታችን እስኪመጡ ምንም አይነት ነገር ባለመናገር በተቻለ መጠን እሳቸው መተው ውሳኔ እስኪወስኑ ድረስ ምንም ነገር እንዳይደረግ ብዙ ስቦታችን እናደርግ መቆየታችን ያስታውቃላችሁ። እናንተ አሁን መተዋል ባለፈው ሳምንት መተዋል ለአራት ቀን ቆይተው ነው ሄዱት። እንደምታውቁት ሲመጡ በትራንስፖርት ተከፍሎ እንደዚያ በጣም እንትን ነው። በጣም ደስ የሚለው ግን አባታችን ወገንተኝነት እንኳን እንዳይታይባቸው በህወተ ሰማይ በጣም ሊመሰገኑ ይገባል። የህወተ ሰማይ ሰዎች በተለያየ አይነት ምክንያቶች ህወተ ሰማይ ቅድስት ማርያም ቤተክርስቲያን ነበር ያረፉት። እዛ መጥተው ሁለቱንም ወገኖች አነጋግረዋል። ከሁለቱም ወገኖች ጋር ተነጋግረው ውሳኔያቸውን አስተላልፈው ሄደዋል። ይህም የሆነው መጀመሪያ ቀን መጀመሪያ ጊዜ ቤተክርስቲያኑ ያሉ ሰዎችን በሚመለከት ጥያቄ ጠይቀዋል። ምን ማደረግ እንዳለባቸው ጥያቄ ጠይቀዋል። ጥያቄው መልስ ተመልሶላቸዋል። ምክረ ሐሳብ አቅርበዋል። በ628 ሮያል አቪኑ ዋናው ቸርች ዋናው የመድኃኔዓለም ቸርች ለቤተክርስቲያን ክፍት መሆኑን ቦታው የተያዘው በሌላ ስም የተያዘበት ምክንያት ካህኑና የቤቱ ባለቤት ተጣልተው ይሄንን እኔ በግልጽ መመስከር የምችላቸው ብዙ ነገሮች አሉ። ተጣልተው ሁለቱ ተጣልተው ባለቤቱ ሰው ካህኑን ማየት ስላልፈለገ እንዳባረረ ከዛ ቤተክርስቲያን ግልጽ ነው። ሲባረር ግን ሌሎች ሰዎች እንዳይዙት ደግሞ በመሃል ሌሎች ወገኖች ይህን ቤተክርስቲያን ይዘውታል። ያንን አስረድተዋል ለአባታችን ማለት ነው። አባታችንም ይህንን ነገር አውቃለሁ፣ ስለዚህ ስሙን ትመልሳላችሁ ሆይ በቃ ይሄ ለስም የተያዘው ቦታ ይመለሳሉ ወይ ብለው ጠይቀዋል። ለዛም መልስ ተሰጥቷቸዋል። አዎ በሚገባ ያዝኑም ለዛው ስለሆነ በምስጋዙና ተመልሶ ይሄዳል የሚል የራሳቸውን ሐሳብ ሰጥቷል። ይህን ነገር በሚመለከት ባይዞ የራሳቸውን ድምጽ የራሳቸውን መልእክት በሚመለከት ነገ 628 ሮያል አቬኑ በሚገኘው የመድኃኔዓለም ቤተክርስቲያን መታችሁ ማናቸውንም ንግግሮች መስማት ትችላላችሁ ሲሉ የቤተክርስቲያኑ ኃላፊዎች አስተላልፈዋል ይህንን መልእክት። ስለዚህ ነገ የአባታችን ድምጽ የሚሰማበት ሁኔታ አለ። በነገራችን ላይ እዛ ቁጭ ዛሬ የተማርኩት ነገር ትልቅ ነገር ቢኖር መቼም አባቶች ሲመጡ አንዳንድ ትምህርት ያስተምራሉ በግጭቶች መካከልና ኤጲስቆጶስ ያልባረከው አገረ ስብከቱ ወይም ደግሞ ካህን ምንም አይነት ነገር ታቦትን የማዘዋወር ከአደጋ ከማዳን ውጪ የማዘዋወር ኃላፊነት እንደሌለው ሌላ ቦታ ለማስገባትም እንደማይችል ያ ከሆነ ግን የሚሰጠው ትርጉም ከፍተኛ መሆኑን እኔ ፍትሐ ነገሥት ላይ ሄጄ ጎረጎር በቃ የተወሰነው ፖይንቶችን ተናግረው ስለነበር እነዛን ፖይንቶች ይዤ እንትን ለማለት ሞከርኩኝ። እና ምንድን ነው ያለ ጳጳሱ
ሊቀ ጳጳሱ ስልጣን ውጪ ፍቃድ ውጪ ምንም አይነት እንደማይደረግ ነው የሚገለጸው። ይሄ መቆም አለበት፣ ይሄ ነገር መቆም አለበት። ባጭሩ ይሄ ነገር መቆም አለበት ብለው አዘው እንደነበረ እንዳይገባ ከዛ በኋላ ራሳቸው መተው አስማምተው ለማድረግ ነበር። አሁንም ለማስማማት ከፍተኛ ጥረት አደረጉ። በአንድ በኩል ተቀባይነት አግኝቷል። አራት ያነሷቸው ነጥቦች ነበሩ። እነዛ ነጥቦች ቫይቨር ላይ አይ ቲንክ ቀሲስ አምሮ የገለጡት ይመስለኛል። ስለዚህ እዛ ውስጥ አልገባም፣ በይፋ የወጣ ነገር ስለሆነ ነው የተናገርኩት። ከዛ ውጪ ግን የአባታችን ቃል ተሽሮ ጽላቶቹ እንዲመለሱ፣ በቦታው ላይ እንዲመለሱ፣ ሁላችሁም አንድ ላይ ሆናችሁ ተባብራችሁ እንድትሄዱ፣ ካህኑን በሚመለከት የኛ ጉዳይ ስለሆነ ብዙ ጥያቄዎች ተነስተው ስለነበር የኛ ጉዳይ ስለሆነ እኛ እንፈተዋለን ብለው እሱንም ስምምነት ላይ ተደርሶ ነበር። ግን በአንድ በኩል ደግሞ ወደዚህ አካባቢ አንደርስም የሚል መፍትሄና

0: የተወሰደው በሌላ ቃል ነው ቃሉ የተተረጎመው እኔ ግን በተቻለ መጠን ለዚህ ሬድዮ ከበርስል የተወሰደው ታቦት ምንም አይነት በህግ መመለስ ስላልተቻለ በቤተክርስቲያን ህግና በስርዓት መመለስ ስላልተቻለ ያንን እውቅና አልሰጥም ብለው ወደዛ ማካባቢ ሳይደርሱ 628 በሚገኘው መስካይቱና መድሃን ዓለም ቤተክርስቲያን የነበረበት ቦታ ላይ ማለት ነው ራሱ እዛው ቦታ ላይ መድሃን ዓለምን አጽንተው እዚህ መድሃን ዓለም ቤተክርስቲያን መደረግ የሚገባውን አዘጋጅቻለሁ። እንግዲህ ሙሉ መግለጫውን እዛው ሰሙታላችሁ ብዬ ነው አሁን ዝም ብዬ በደፈናው የምናገረው። እዛው ቤተክርስቲያን ውስጥ ግን ሙሉ መግለጫውን ያባታችንንም ሁኔታ ተሰማላችሁ ከማለት አንጻር ነው ብዙ ዝርዝር ውስጥ ያልገባሁት። ምክንያቱም አባታችን በጣም ብለናቸው አትናገሩ ምንም ነገር በቃ ወሬ አልፈልግም ከዛም ከዚህም ወገን ብለው በጣም ተቆጥተው ነው የሄዱት። በተለይ ሰኞለት በጣም ተበሳጭተው ነበር። ያዘዙት ትእዛዝ ጸላቱ እንዲመለስ የታዘዙት ትእዛዝ ሙሉ ለሙሉ አልተከበረም። ጭራሽም ስም ይሄንን አታውጡ ይሄን አውጡ የሚል መመሪያ ነበር የመጣላቸው። እኔ እንዴት አይነት ነገር እንደሆነ አላቅም። አንዳንድ ጊዜ ምን ተከትለን እንደምንሄድም አላቅም። በፌስቡክ ላይ ከዛ በኋላ ደግሞ እሳቸው ወሰኑትን ውሳኔ እንግዲህ አባት ብፁዕነታቸው የሚወስኑት ውሳኔ መጨረሻ ነው። እንግዲህ ግዴታችን ነው፣ ምንም ማድረግ የማንችለው ነገሮች አሉ። አሁን የክህነት ጉዳይ የኔ ነው ሲሉ የኔ ጉዳይ ስለሆነ ካህንን በሚመለከት አታንሱብኝ አሉ። ማንም ምእመን ሊናገር አይችልም። በቃ የካህኑን እንደፈለጉ ማድረግ የሚችሉት እሳቸው እንደሆኑ እናውቃለን። ካህኑ ጋር መነጋገርም ያለባቸው እሳቸው ነው እናውቃለን። እሺ የሚል መልእክት ነው የተላለፈው። በተለይ ወደ ላይ ደረጃ ላይ ሲደረስ ግን በጣም በሚያሳዝን መልኩ በፌስቡክ ላይ ራሱ ስማቸውን የሚያጠለሹ ነገሮች አሁን እንኳን ተነስተዋል። አይ ቲንክ እንደዚህ አይነት ራሱ ልብን መግዛት ራሱ ደስ የሚል ነገር ነው። ተነስተው አይቻለሁ፣ ደስ ብሎኛል በእውነቱ። እንደዚህ አይነት ጸያፍ ነገሮች በአባቶች ላይ ማሰንዘር የለበትም። ስህተቶች ሊኖሩ ቢችሉ እንኳን እኛ ራሳችን ይሄው እያከበርን ነው። ስንት የተሳሳተ ውሸት ላለማለት ነው። በነገራችን ላይ የተሳሳተ ነገር አይናችን ላይ የተነገረ በቃ ጀስት እያለፍነው እኮ ነው። በቃ ነገሮች ይስተካከላሉ እያልን ነው። ስንት ስም እየጠፋ እንግዲህ ይሄው የተረገሙትም ከዚህ በፊት ነግሬያቸዋለሁ። እርግማን ሁሉ ተረግሞ ነበር፣ ብዙ ሰው ተረግሞ ነበር። ያንን እርግማንም አባታችን እንግዲህ ነገ በአውደ ምሕረቱ ካሰሙ እርግጠኛ ነኝ ያሰማሉ ብዬ ገምታለሁ። እርግማን የሚባል ተነስቷል። ማንም ልጆች እንዲረግም አይችልም። ይህም ትክክል አይደለም። እኔም አሁንም ምንም ነገር ማላረገው እዛ አካባቢ ሁሉም ልጆቼ ስለሆኑ ነው። ነገር ግን በአንድ ሰው ወይም በአንድ ካህን ጥፋት ሁሉም ሰው ሊዳኝ አይገባም በሚል በጣም ብልህ በሆነ አመለካከት እንዲሄዱ ነው ያየሁት እኔ በምስክርነት መስጠት በምችለው መልኩ ማለት ነው። ይሄ በጣም ብዙ ነገሮችን የፈታ ጉዳይ ሆኖ አግኝተነዋል። ይህንን በሚመለከት ማንም ሰው አስተያየት መስጠት የሚችል ሰው ካለ በ604 684 7561 604 684 7561 አይ ወዝ ኢን ሚቲንግ ያንን ሁኔታ ጀስት ኢን ሚቲንግ ጀስት አይ ካን ቢ አ ዊትነስ ባት ኢፍ ዴር ኢዝ ኤኒ ኦፖዝ አይዲያስ ካን ቢ ሰርቭ ሂር ኤኒ ታይም ኔክስት ዊክ አይ ቲንክ ናው ኢት ኢዝ ታይም ኢዝ 358 but if anyone calls still we are here for a couple minutes so አድማጮች የምትከታተሉት መለከት ኢትዮጵያ ሬዲዮ ነው። ሌሎቹን በሚመለከት እንግዲህ ይህንን አንዳንድ ጊዜ የሚሰሩ ስራዎች አሉ። በነገራችን ላይ በምንም አይነት ተአምር ቁርባኑም በቃ ካህን ያልባረከው ካህን ያልሄደ እንግዲህ እሳቸው ጳጳስ መጥተው የሄዱባቸው ቦታዎች አሉ። የባረኳቸው ቤተክርስቲያኖች አሉ። አንዱ 628 ሮያል አቬኑ የሚገኘው መድኃኔዓለም ቤተክርስቲያን ነው። 628 ሮያል አቬኑ ኒው ዌስት ሚኒስትር። ሌላው ሆተ ሰማይ ነው። ፎር ሹር እዛም ነበሩ። ስላሶች ባርከዋል፣ ሚካኤልን ባርከዋል። እና አራት ቤተ ክርስቲያኖች መሆናቸውን ነው የማውቀው። መድኃኔዓለምም አንድ ነው ብለውን የሄዱት። ለወደፊት ነገሮች መስተካከል ካለባቸው ውይይት መሆን ስለሚችሉ አሁንም መቸኮል ነገሮችን ማጧጧፍ በየቫይበሩና በተለያዩ ቦታዎች ማጣጧፉ የሚጠቅም አይመስለኝም። ጥያቄ ሻርፕ የሆኑ ነገሮች ካሏችሁ ግን ምንጊዜ ማንም ሰው መጠየቅ ግድ ይለዋል ማለት እንወዳለን። ጠይቁ። መጠየቅ ያለበት ነገር መጠየቅ አለበት። ነገር ግን ከሚያጋጩ ነገር ብትርቁ መልካም ነው እንላለን። ያልተባረከበት ምክንያት እንዴት ወደዛ መሄድ እንዳልቻሉ ያለውን ሁኔታ በሚመለከት 628 ሮያል አቬኑን ነገ እንግዲህ የቤተ ክርስቲያኑ አመራሮች ነገ ተገኝታችሁ ሁሉንም ነገር ሪፖርት እናቀርባለን ብሏል። ወደዛ እንድትሄዱ ተጋበዛችሁ።
1: 500 ዓመት ከነበረ የተለየ